0: jeni duke dëgjuar
1: Protozh The Art of Acceptance.
2: ጌታችን ኢየሱስ ክርስቶስ በወንጌሉ ላይ የመጨረሻው ሰዓት